ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ካብ ነፃ ራድዮ ስቱትጋርድ ዝፍኖ ራድዮ ኤርትራ እዩ። ራድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋ ሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ዝኾነ ቁጠባውን ገንዘባውን ምንቅስቃስ ከዓ ምስጢራውን ሕጋውነት ዘይክተልን ስለ ዝኾነ ኤርትራ ሃብታም እንከላ ዝድኸት ትሕቲ ቅርፃ ዝዓነወን እዩ። ሩስያ ዝደገፈቶን ቻይና ዓይና ዝፀቐጠትሉን ዓለቕ እዩ ነይሩ ኢላ ኣሜሪካ ልዕሊ ኣዘን ኣሜሪካ ኣብ ልዕሊ ኣዘን በረቶ እገዳታት ከተልዕሎ ትዳሎ ከም ዘላ ዝግለፅ ፀብጻባት ተስፋ ዝህብ ምዃኑ ሚኒስተር ጉጅለ ህግደፍ ገሊፁ። ሚኒስትሪ ዜና ጉጅለ ህግደፍ ብረቡዕ 6 ግንቦት ኣብ ዘውፅኦ መግለፂ እቲ እገዳታት ክላዓል እዩ ዝብል ፀብጻባት ከም ዘሎ ብምጥቃስ እቲ ስጉምቲ ነቲ ጉጉይ ክብል ዝገለፆ ፖሊሲታት ዋሽንተን ብዘላቕነት ብምእራም ፍትሒ ሕጋውነትን ርትዕን ዘረጋግፅ ክኸውን ተስፋ ንገብር ኢሉ ንርእሱ ሕግን ርትዕን ዘይክተል ጉጅል ስርዓት ነቲ እገዳታት ኣብ መጋባእያ ዓለም ክትነቕፎ ዝፀንሐት ኣስመራ ንፈለማ እዋንያ ብዛዕባ እዚ ናይ ምልዓል ፅንፅንታ ርእቶ ትህብ ዘላ። ምምሕዳር ዶናልድ ትራምፕ ንእገዳ ኤርትራ ከልዕሎ ምዃኑ ሮይተርስ ዝረኣዮ ናይ ውሽጢ ሰነድ መንግስቲ ኣሜሪካ የመልክት። እዚ ውሳኔ ምስቲ ኤርትራ ኣብ ቀይሕ ባሕሪ ዘለዋ እስትራቴጂያዊ ኣቀማምጣ ዝተተሓሓዘ ምዃኑ ተንተንቲ ገልፁ። እቲ ኣብ 2021 ዓመተ ምህረት ፈረንጂ ዝተነብረ እገዳ ብቐንዱ ምስቲ ኣብ ትግራይ ዝተኻየደ ኩናት ዝተፈፀመ ግፍዕታትን ዝተሓሓዝ ኮይኑ ንኣዛዚ ሰራዊት ኤርትራ ናይ ቁጠባ ሓላፍን ትካላት ንግዲ ጉጅለ ህግደፍ ከምኡ ውን ንሓላፊ ሃገራዊ ድሕነት ጉጅለ ህግደፍ ዕላማ ዝገበረ እዩ። እቲ ንምምሕዳራት ፕሬዚደንት ባራክ ኦባማን ፕሬዚደንት ጆ ባይደንን ዝነቐፈ ጋዜጣዊ መግለፂ ሚኒስትሪ ዜና ጉጅለ ህግደፍ እቲ እገዳታት ዓሎቕ ምንባሩ ይጠቅስ። ኣብ መወዳእታ 2009 ዓ ም ፈረንጂ ኣብ ቅንያት በዓላት ልደት ክሪስማስ ምምሕዳር ኦባማ ዝፈብረኾን ዝደፍኣሉን ዝኾነ ጭብጢ ወይ መርትዖ ዘይነበሮ ዝኾነ ሕጋዊ መስርሕ ዘይተኸተለ ዓሎቕ እገዳ ብስምባይቶ ፀጥታ ሕቡራት ሃገራት ተበይኑ መጎታዊ ኩነኔና ሽዑ ኣውጅና ይብልቲ መግለፂ ናይቲ ሚኒስትሪ ጉጅለ ህግደፍ። ንምኽነይታ ናይቲ እገዳ እንታይ ከም ዝነበረ ንምፍላጥ ኤርትራ ዝገበርቶ ፃዕሪ ክምለስ ኢና ጠሊምና፣ ዛጊት ከዓ ኣይተመለሰን። ንኣሸባብ ዝድግፍ ዝነበረን ዘሎን መንዩ ናይ ዓሉቕ እገዳታት ተሓታቲ ከዓ ኣብ ቅድሚ ሕጊ ይቕረብ ይብል ኣብዚ ቅንያት እዚ እቲ ብሕቡራት መንግስታት ኣሜሪካ ዝተበየነ ዘይሕጋውን በይናውን እገዳታት ኣብ ቀረባ ግዜ ክላዓል እዩ ዝብል ፀብጻባት ኣሎ። እዚ ስጉምቲ እዚ ነቲ ጉጉይ ፖሊሲታት ብዘላቕነት ብምእራም ፍትሒ ሕጋውነትን ርትዕን ዘረጋግፅ ክኸውን ተስፋ ንገብር ኢሉ እቲ ዝበሃል ዘሎ ምልዓል እገዳ ሓቂ እንተኮይኑ ውፅኢት ናይ ከምዚ ዝበለ ናይ ፅምዶ ተበግሶታት ክኸውን ከም ዝኽእል ይግመት። ኣብ 2009 ዓ ም ፈረንጂ ንኣልሸባብ ኣፅዋር ሂባ ብዝብል ክሲ ዝተወሰነ ኣብ 2018 ዓ ም ፈረንጂ ዝተላዕለን እገዳ ደገፍ ሩስያን ተዓቅቦ ቻይናን ምርካቡ ባህ ከምዘ የበሎም እውን እቲ መግለፂ ይጠቅስ። ኢትዮጵያ እቲ እገዳ ኣብ ልዕሊ ኣስመራ ክግበር ካብ ዝወሰ

እቅሬታ ሰማዕቲ ኢትዮጵያ እቲ ገደ ኣብ ልዕሊ ኣስመራ ክትግበር ካብ ዝበስበሳ ዝነበረ ሃገራት ኮይና መሪሕተራ ከም ዝተፃወተት ይፍለጥ እቲ ኣብ 2000 እቲ ኣብ 23 ታሕሳስ 2009 ዓ ም ፈረንጂ ዝሓለፈ ውሳኔ 1997 ናይ ኣፅዋር ከምኡ ውን ንገለ ሰበ ስልጣን ጉጅለ ህገደፍ ዕላማ ዝገበረ መገሻ እገዳ ምድስካል ሕሳባትን ዘጠቃለለ እዩ ነይሩ ኣብቲ እዋን መንግስቲ ኢትዮጵያ ንዘቕረቦ ጥርዓን ኣውሮጳዊ ሕብረት ሕብረት ኣፍሪቃን ኢጋድን ስለ ዝደገፈኦ ባይቶ ፀጥታ ሕብራት ሃገራት ነቲ እገዳ ፅኑዕ ከም

ኩራ ሰማዕቲ እቲ ሙዚቃ ክቕፅል እዩ ኣብዚ ካብ ዝቐፂለ ሓደ ዝንበብ ኣሎሞ ንኽትከታተሉ ብክብሪ ዕድም ጋዜጣዊ መግለፂ ብ30 መያዝያ 226 ዓ.ም ፈረንጂ ኤርትራውያን ተቃለስቲ ንፍትሒ ንህግደፋዊ ስግረደባዊ ጭቆና ንምምካት ሓበራዊ ሓይሊ ዕማም ኣቂሞም ኤርትራውያን ተቃለስቲ ንፍትሒ ብወግዒ ህግደፋዊ ስግረደባዊ ፀቕጢ ንምቋም ዝዕላሙ ሓይሊ ዕማም ኣቂሞም እዚ ኤርትራዊ ሓይሊ ዕማም ምኸተ ንስግረደባዊ ጭቆና ኣብ ትሕቲ ዝብል ስም ዝቆመ ሓበራዊ ሓይሊ ዕማም ነቲ እናናሃረ ኣብ ምኻድ ዝርከብ ኣብ ኤርትራ ብዘሎ ስርዓተ ምሕደራን ልኡኻቱን ኣንጻር ኤርትራውያን ተነጣጠፍትን ማሕበረ ኮማትን ኣብ ዲያስፖራ ዝፍፀም ስግረደባዊ ናይ ፀቕጢ ዓመፃት ንምግጣምን ንምቋምን ዝካየድ ስራሓት ቃልሲ ንምውሃድን ምስናይን ክነጥፍ እዩ ናይዚ ዝተዋሃደ ሓይሊ ዕማም ምፍጣር ስርዓተ ምሕደራ ኤርትራ ዝፍፅሞ እናተረረ ኣብ ምኻድ ዝርከብ ብደንቢ ዝተወደበ ስግረደባዊ ንጥፈታት ኣብ ልዕሊ ዲያስፖራ ማሕበረኩም ንምቋም ዘኽእል መንገዲ ንምርካብ ኣዋርሕ ናይ ዝወሰደ ዘየቋርፅ ዘተን ምይጥን ውፅኢት እዩ ግደፋዊ ስግረደባዊ ተግባራት ጭቆና ካብ ኣስመራ ብዝፍኖ መምርሒታት ዝቕለስ ብኤምባሲታት መንግስቲ ህግደፍ ዝተዋሃዱ ኣዝዩ ብዝተወደበ ብሓበራ ከም ረብዓይ ግንባር ወይ ከዓ ጂ4 ዝፍለጥ ፖለቲካዊ ማሕበረ ኮማዊ ሃይማኖታዊ ኣካላትን ኣጋፈርቲ ፕሮፓጋንዳ ዲጂታላዊ ሜድያን ሰኪዕታትን ዝግበር እዩ ህግደፋዊ ኣገባባት ስግረደባዊ ፀቕጢ ናይ ሓሶትን ምድነጋርን ሓበሬታ ምዝርጋሕ ቃፃ ምስርጣይ ምቕሳብ ምፍርራሕ ምንፃል ኣካላዊ መጥቃዕቲ ጭውያ ምስማም ቅንፀላ ሳይበራዊ መጥቃዕቲ ኣብ ውሽጢ ኤርትራ ንዝርከቡ ቤተሰብ ምብስባስ ስርዓተ ሕጊ ኣዕቆብቲ ሃገራት ተጠቒምካ መሰረተ ኣልቦ ክስታት ብምስራት ዘጠቓልል ኮይኑ ብዓለም ደረጃ ብኤፍቢኣይ ይኹን ካልኦት ዓለም ለኻዊ ኣካላት ከም ልሙድ ተግባራት ስግረደባዊ ጭቆና ይፍለጥ ቀንዲ ዕማማት ሓይሊ ዕማም ነዚ ዝስዕብ የጠቓልል ሓደ ንኤርትራውያን ተነጣጥፍትን ማሕበረ ኮማትን ኣብ ዲያስፖራ ካብ ስርዓተ ምሕደራ ኤርትራ ዝስንዘር ስግኣታት ምክልኻል ክልተ ኣብ ስደት ብዝነብሩ ልኡኻት ስርዓተ ምሕደራ ኣስመራ ኣብ ልዕሊ ተቓለስቲ ንፍትሒ ዝምስረት ሕጋዊ ክስታት ንዝግበር ሕጋዊ ናይ ምክልኻል ፃዕሪ ምድጋፍ ሰለስተ ህግደፋዊ መንግስቲ ኤርትራ ብዛዕባ ዘዋፍሮ ናይ ኣዕቆብቲ ሃገራት ሕግታት ዝግህዝ ሕቡእ ዘይሕጋዊ ስግረደባዊ ንጥፈታት ሓበሬታ ምእካብ ኣርባዕተ ኣብ ትሕቲ ማሕበራዊ ሃይማኖታዊ ካልእን ሽፋናት ዝዋፈር መሳርሒ ስግረደባዊ ጭቆና ሰኪዕታት ስርዓተ ምሕደራ ኤርትራ ምቅላዕን ንዝምልከቶ ትካላት ምሕባርን ሓሙሽተ ኣህገራውያን ተጣበቕቲ ምስ ንስለ ዴሞክራሲ ዝቆማ ትካላትን ተሓለቕቲ ሰብኣዊ መሰላትን ክግበር ንዝከኣል ምትሕብባርን ንዝልገስ ደገፋትን ምውህሃድ ሽዱሽተ ተግባራት ስግረደባዊ መጥቃዕቲ ስርዓተ ምሕደራ ኣስመራ ንምስዓር ዓለም ለኸ ሓበራዊ ዓቕምታት ተቃለስቲ ንፍትሒ ኤርትራ ምጥንኻር እዚ ታሪኻዊ ተበግሶ በተን ቀንዲ ናይ ኤርትራ ንስለ ፍትሒ ዝቃወማ ውዳቤታት ብፍላይ ንስግረደባዊ ፀቕጢ ንምብዳህ ሓባራዊ ዝተዋሃደን ስርሒታዊ ኣካል ዝቆማሉ ጀማሪ ኣጋጣሚ እዩ እዚ ኣጋጣሚ እዚ ኤርትራዊ ዲያስፖራዊ ማሕበረኩም ብሓድነት ጠጠው ብምባል መሰላትና ንምዕቃብን ህግደፋዊ ዘይሕጋዊ ጨቋኒ ተግባራት ንምስዓርን ዓብ ዕድል እውን እዩ ሓይሊ ዕማም ኣብ ትሕቲ ዝተዋሃደ ስሩዕ መምርሒታት ንምስራሕ ተበጊሱ ኣሎ ምስጋናን ኣፍልጦን ንባይቶ የኣክል ሕቡራት መንግስታት ኣሜሪካ ናብዚ ሓባራዊ ስራሕ ንምክያድ ነዚ ሓይሊ ዕማም ናብ ምቋም ንምብፃሕ ዘኽኣለ ዘይስልኪ ፃዕሪ ብምክያዱ ሓይሊ ዕማም ነዞም ዝስዕቡ
ዝተጠቕሱ ውዳቤታት ዘጠቓለለ ይኸውን ዝተረፉ ተቓለስቲ ንፍትሒ ክሓብርዎ ድማ የተባብዕ ወይ ከዓ ይፅውዕ። ኤርትራዊ ሃገራዊ ባይቶ ንዲሞክራስያዊ ለውጢ፣ ካልኣይ ፖለቲካዊ ሓይልታት ኤርትራ፣ ሳልሳይ ኤርትራዊ ልፍንቲ ንዲሞክራስያዊ ለውጢ፣ ረብዓይ ውድብ ሓድነት ኤርትራውያን፣ ሓምሻይ ዓለም ለኸ ምንቅሳስ ይኣክል። ንተወሳኺ ሓበሬታ ሕቶታትን በዚ ዝስዕብ ክትረኽቡና ትኽእሉ ብል ኣድራሻ ኢሜይል ኣውሎ እቲ ኤሪ ቲኤንኣር ሬስፖንስስ ኣት ጊማይል ኮም ኢልካ ክርከብ ይከኣል ይብልቲ ሓበሬታ።